ባህሩ ፈርፈደ ያጅንዳው ያልጊ ብሪውጊ ቢንተጃይ ግዴክ በሪ ጀበሪ ተኮንገሰየ መሪኩም ባላው በንገ ኮትዲዋር ያጅናልጊ ብሪምጊ ቢንተጃይ ኢብራሂም ማሰባ እንገ መለላን ያ ሲምባይ ባን መለላን ባይ ኢብራሂም ማጆብ አቱ ገይ ቢደግ ቡሚ ጋቺ ጂጀል ጆብ ኢብራሂም ማማንግለ ያለ እንደ ማሪ ማቸኮድዋር